ፊዳ ሁሴን ፊዳ ይተንከኒ ዲሉ ናምቦ ድሪንጊ አካሽዋኒ ከሪልክና ፕሮግራም ምን ይዋስፖቱን ngachanga ijazat sal yeju khudana arsahmani faryan jai hind.